ኮመ ነፍሰኪስ መርግ ረሀ ሊብገናኔ እችኬ አዲት የባሚሁን ኩለ አመልተከ ትየባሚሁነ ፉሪሀመ እጀዛ ድባን ከንከሸወሪ ቅያመድወሁኔ ፈሄነረከይን እኪባ ኩረዋ ስዋሩገ ቤድቢ ሚሃ ደናሽ ፈሀ እሚሀኩ ነሲብ ሊብገም ፊከንከሸወሪ ከሂቤሪ ከምገ ዋጉቲ ውፈለዴ እችክ ከምጋ ሜኑይ ዱንዬ ገ ዲሪውሉን ወይ